0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እለተ ረቡዕ ጥቅምት 4 ቀን 2019 ዓ.ም ጤና ይስጥልን አድማጮቻችን። ከዶች ቬለ የሚተላለፍላችሁ የለቱ የቀጥታ ስርጭታችን እነሆ ጀመረ። አብራችሁን ቆዩ። እንደተለመደው ባለም ዋና ዋና ዜና የሚጀምረው የለቱ ስርጭታችን መጽሔተ ዜናን ያስከትላል። የለቱ መጽሔተ ዜናችን አምስት ርዕሰ ጉዳዮችን በቅደም ተከተል ያስደምጣል። በደቡብ ወሎና የሰሜን ሸዋ ዞኖች የቀጠለው ውጊያ፣ የኢትዮጵያ ኃይሎች ከኤርትራ ድንበር አቅራቢያ የምትገኝ ከተማ መድረሳቸው፣ በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ፓርቲ ተፈናቃዮችን ወደ ቀያቸው መመለስ ቅድሚያ ሊሰጠው ይገባል ማለቱ፣ የትግራይ ክልል ህዝብ የአካባቢ አስተዳዳሪዎቹን መምረጡ መረጋጋቱን ያረጋግጥለት ይሆን መባሉ፣ እንዲሁም ዶናልድ ትራምፕ ስለ ሶማሌላንድ የተናገሩት የአፍ ወለምታ ወይስ መንግስታዊ አቋም በሚሉ ርዕሶች የተሰናዱ ዘገባዎች በዝርዝር ይደመጣሉ። ሳምንታዊው የኢኮኖሚው ዓለም ዝግጅታችን ሰዓቱን ጠብቆ ያስተናግዳል። ዝግጅቱ በዛሬው መሰናዶ የኢትዮጵያ ኢኮኖሚ ድርቅ የተደመረበትን የጦርነት ጫና መሸከም ይችላል ወይ ሲል ያጠይቃል። የሳይንስና ቴክኖሎጂ ዝግጅታችን ለዛሬ አይኖረንም፣ ለዚህም ይቅርታ እንጠይቃለን አድማጮቻችን። ታምራት ዲንሳ ስርጭቱን እየመራው ቆያለው። ለዓለም ዋና ዋና ዜና ደግሞ ነጋሽ መሐመድ ይጠብቃቸዋል። ስርጭታችንን በሳተላይት ላይ መከታተል ትችላላችሁ። በኢትዮሳት በNSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ የቀጥታ ስርጭታችንን በተለያዩ የማህበራዊ መገናኛ አውታሮች በአማራጭ ማድመጥ ትችላላችሁ። በፌስቡክ፣ በዩቲዩብ እና በቴሌግራም ስርጭታችን በቀጥታ ሲተላለፍ ታገኙታላችሁ። ሐሳብ፣ አስተያየት፣ ጥቆማ፣ መረጃ ሁሉ ልታካፍሉበት ትችላላችሁ። አሁን ቀዳሚው የዓለም ዋና ዋና ዜና ነው። ነጋሽ መሐመድ ተዘጋጅቷል።
0: የዲደብሊው ዜና
2: በመጀመሪያም ርዕሶቹን እንሆ። የኢትዮጵያ የፌዴራል ጦርና የትግራይ የሰላም ኃይል ታጣቂዎች ኤርትራን ከኢትዮጵያ ጋር በሚያዋስነው የድንበር ከተማ ዛላምበሳ ጥግ መድረሳቸውን ነዋሪዎችና ተዋጊዎች አስታወቁ። የዛላምበሳ ነዋሪዎችና የትግራይ የሰላም ኃይል ታጣቂዎች እንዳሉት የኢትዮጵያ ኃይላት ከዛላምበሳ በስተደቡብ፣ የኤርትራ ጦር ደግሞ ከከተማይቱ በስተሰሜን ተፋጠዋል። አማራ ክልል ደቡብና ደቡብ ወሎና ሰሜን ሸዋ ዞኖች የሚደረገው ውጊያ እንደቀጠለ ነው። ደቡብ ወሎ ወገል ጤና ከተማና ሰሜን ሸዋ ሞላሌ የሚደረገው ውጊያ የከፋ መሆኑን ነዋሪዎች አስታውቀዋል። ውጊያውን ሽሽት ብዙ ሰዎች ከየከተሞች ለቀው መውጣታቸው ተነግሯል። የየመን አንሳራላ ሁቲዎች ተገቢ ኢላማ ያሉትን የሳውዲ አረቢያን የነዳጅ ተቋማትና አውሮፕላን ማረፊያዎችን መደብደባቸውን እንደሚቀጥሉ አስታወቁ። በኢራን የሚደገፈው ቡድን ትናንት ማምሻ የሳውዲ አረቢያን ግዙፍ የነዳጅ ኩባንያ የአራምኮን ዋና መስሪያ ቤት ህንፃን በሚሳይል አንጉዶታል። በጥቃቱ የተጎዳ ሰው ግን የለም። ዜናው በዝርዝርም የኢትዮጵያ የፌዴራል ጦር ኃይልና ተባባሪዎቹ ሚሊሻዎች ኤርትራ ድንበር አጠገብ ከምትገኘው የዛላምበሳ ከተማ መቃረባቸውን የአካባቢው ነዋሪዎችና የትግራይ የሰላም ኃይል አዛዦች አስታወቁ። አዣንስ ፍራንስ ፕሬስ ስማቸውን ያልጠቀሰውን የውጭ የጸጥታ ምንጮችን ዋቢ አድርጎ እንደዘገበው ከ5000 እስከ 8000 የሚደርሱ የኤርትራ ወታደሮች ዛላምበሳን ጨምሮ ወደ ተለያዩ የኢትዮጵያ ግዛቶች ዘልቀው ገብተዋል። ከኢትዮጵያም የፌዴራል ጦር ጋር አብሮ የህዝባዊ ወያኔ ሐርነት ትግራይ ህወሓት ታጣቂዎችን የሚወጋው የትግራይ የሰላም ኃይል አንድ አዛዥም የኤርትራ ጦር ዛላምበሳ ከተማ ውስጥ መስፈሩን አስታውቀዋል። የዛላምበሳ ከተማና የአካባቢ ነዋሪዎች ለፈረንሳው ዜና አገልግሎት እንደነገሩት ደግሞ የኢትዮጵያ የፌዴራል ጦር ኃይልና ተባባሪዎቹ የትግራይ የሰላም ኃይል ተዋጊዎች ከዛላምበሳ በስተደቡብ 5 ኪሎ ሜትር ርቀት ላይ ደርሰዋል። የኤርትራ ጦር በከተማይቱ ሰሜናዊ ጠረፍ መስፈሩንም ነዋሪዎቹ አስታውቀዋል። ዶቼ ቬለም ዛሬ በስልክ ያነጋገራቸው አንድ የዛላምበሳ ነዋሪም የኢትዮጵያና የኤርትራ ጦር ኃይላት በከተማይቱ ተቃራኒ አቅጣጫ መፋጠጣቸውን ተናግረዋል። ስማቸው እንዳይጠቀስ ድምፃቸው እንዲቀየር የጠየቁ ነዋሪ የኢትዮጵያ ጦር ፋሲና እንዳተወልደ መድህን የሚባሉ አካባቢዎችን ተቆጣጥሯል ብለዋል።
3: ዛላምበሳ ከተማ ላይ በርግጥ ሻቢያ ሰራዊት ነው ያለው በዘላንበሳ አዙሪያ በሚገኙ ገጠር አካባቢዎች ደግሞ አድዓ ጥርቀ ሰማይ ሰበያ እንዲሁም በኢሮብ ወረዳ ሻቢያ ሰራዊት በብዛት እንዳለ ነው መረጃውን ያገኙት። የኢትዮጵያ መከላከያ ሰራዊት ደግሞ የጉሎ መከዳ ወረዳ ዋና ከተማ ወደ ሆነችው ፋቲ ከተማ አቅንቷል። ፋቲንም በቁጥጥር ስር አውለዋል።
2: የኢትዮጵያ ጦር ድንበር አልፎ ኤርትራ ግዛት አለመግባቱን ነዋሪዎችም የኤርትራ ባለስልጣናትም አስተውቀዋል። የማህበራዊ መገናኛ ዘዴዎችና አንዳንድ ሰዎች የኢትዮጵያ ጦር ኃይል የሀገሩን ድንበር አልፎ ኤርትራ ግዛት ውስጥ የኤርትራን ጦር አጥቅቷል የሚል ዘገባና ወሬ ሲያናፍሱ ነበር። ኤርትራ ማስተዋቂያ ሚኒስትር የማነ ገብረ መስቀል ለአጃንስ ፍራንስ ፕሬስ ዜና አገልግሎት እንደነገሩት ግን አሉባልታ ያሉት ዘገባና ወሬ ውሸት ነው። በተያዘ ዜና ኢትዮጵያ ግዛት ገብቷል የተባለው የኤርትራ ጦር ከፍተኛ ኪሳራ ደርሶበት ወደ ሀገሩ መሸሹን የትግራይ ኃይላት ቃል አቀባይ ሰለሞን ኃይለ ማርያም አስታውቀዋል።
4: ሰራዊት ኤርትራ አመጻጹ ላይ መጀመሪያ ዓላሙ ነት ነህዋት እቶ ንብርታይ
5: የኤርትራ ሰራዊት አመጣጥ የመጀመሪያ ዓላማው የህዋት ተዋጊዎችን ለማበረታታት ነበር። አይዟችሁ ከኋላችኋለን ምናምን በማለት እንዲዋጉ ለማበረታታት ነበር። ይሁንና የኢትዮጵያን ሏላይ ግዛት ከጣሰ በኋላ ጥቃት ሲደርስበት የተረፈው የኤርትራ ጦር ጠቅሎ ወደ ሀገሩ ሂዷል።
4: ተረፍ መረፍ ጠቅሊሉ ካብ ጸጋ አዱ ኸይዱ።
2: የኤርትራ ማስተዋቂያ ሚኒስትር የማነ ገብረ መስቀል ይሄኛውን መግለጫ የትግራይ ኃይል አይታመንም በማለት አጣጥለውታል። የትግራይ የሰላም ኃይል ቃል አቀባይ ሰለሞን ኃይለ ማርያም በመግለጫቸው ከአብዛኞቹ የትግራይ አካባቢዎች የሸሹት የህወሓት ተዋጊዎችና ካድሬዎች ኢትዮጵያን ከኤርትራ ጋር በሚያዋስነው ድንበር አካባቢ ተከማችተዋል ማለቱንም አጃንስ ፍራንስ ፕሬስ ጠቅሷል። መግለጫው በገለልተኛ ወገን አልተረጋገጠም። የኢትዮጵያም የጦርና የሲቪል ባለስልጣናት ጣናተም ስለ ጉዳው እስካሁን ድረስ ያሉት ነገር የለም። በዲፕሎማሲው መስክ የተባበሩት መንግስታት ድርጅት ኢትዮጵያ ውስጥ ለሚደረገው ውጊያና ስለ ኢትዮጵያና ኤርትራ ፍጥጫ ትናንት በዝግ ይነጋገራል ተብሎ ነበር። ምክር ቤቱ የአፍሪካ ቀንድ ጉዳይ የሚል ርዕስ በሰጠው ጉዳይ ላይ ስላደረገው ንግግር ግን እስከዛሬ ማምሻ ድረስ የደረሰን ዘገባ የለም። ምክር ቤቱ ባለፈው መስከረም 20 በተመሳሳይ ርዕስ ላይ ተነጋግሮ ነበር። ኤርትራ ህወሓትንና ከህወሓት ጋር ትብብር ለህልውና የሚል ጥምረት የፈጠሩትን ቡድናት ተደግፋለች። የኤርትራ ጦር ኢትዮጵያ ግዛት ገብቷል በማለት የኢትዮጵያ መንግስት በተደጋጋሚ ይወቅሳል። ኤርትራ ወቀሳውን ታስተባብላለች። እንዲያውም በተቃራኒው ኢትዮጵያ ኤርትራን ለመውረር ተዘጋጅታለች በማለት ኤርትራ በተደጋጋሚ ከሳለች። አሁን ዘግይቶ በደረሰን ዘገባ መሰረት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ጋር በስልክ መነጋገራቸውን አስታውቀዋል። ጠቅላይ ሚኒስትር አብይ በማህበራዊ መገናኛ ዘዴያቸው ስራጭት መግለጫ በሁለትዮሽ በቀጠናዊና በባለብዙ ወገን የጋራ ትኩረትን በሚሹ ጉዳዮች ከመዓለት በስተቀር ከአሜሪካው ትልቅ ዲፕሎማት ጋር ያደረጉትን የስልክ ውይይት ዝርዝር ይዘት አልጠቀሱም። ዩናይትድ ስቴትስ ለኢትዮጵያ የምታደርገውን ድጋፍ በተመለከተ ግን የሰጠችው ማረጋጋጫ እንደሚያደንቁ ጠቅላይ ሚኒስትሩ ጠቅሰዋል። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ትናንት በኢትዮጵያና ኤርትራ ጉዳይ ላይ እንዲነጋገር የጠየቀችው ዩናይትድ ስቴትስ ናት። ይህ ዶቼ ቬለ ነው። የኢትዮጵያ መንግስት ጦርና የአማራ ፋኖ ታጣቂዎች በአማራ ክልል በደቡብ ወሎና በሰሜን ሸዋ ዞኖች የገጠሙት ውጊያ ዛሬም መቀጠሉን የየአካባቢው ነዋሪዎች አስታወቁ። በደቡብ ወሎ ዞን ድላንታ ወረዳ ወገልጤና ከተማና አካባቢው የሚደረገው ውጊያ ዛሬ ለሶስተኛ ቀን ቀጥሏል። ነዋሪዎቹ አክለው እንዳሉት ከወገልጤና አቅራቢያ የሚደረገው ውጊያና ከተማይቱ ውስጥ የሚያርፈው የከባድ ጦር መሳሪያ አረር ሰላማዊ ሰዎችን እየጎዳ ነው። በርካታ የከተማይቱ ነዋሪዎች ውጊያና ጥቃቱን በመሸሽ ከተማይቱን ጥለው ወጥተዋል።
6: የተከበበው ማን ነው?
7: ሶስት ቀን ነው ከከተማው ጫፍ ላይ ነው ወጣው ነው ጫፍ ላይ ነው ከባሉ ሰራ ከተማው ነው የሚመጣው።
8: ሁሉም ሰው ወይ ቤቱ ነው ያለው ወይ ሸሽቶ ይቷል። ከዚህኛው ከመከላከያው ኃይል መሳሪያ እየተተኮሰ ስለሆነ ከተማ ላይ ጉዳት እያደረሰ ነው።
2: በሰሜን ሸዋ ዞን በተለያዩ ወረዳዎችም ውጊያው መቀጠሉ ነዋሪዎች አስታውቀዋል። በአብዛኞቹ አካባቢዎች የስልክ መስመር በመቋረጡ ከብዙ አካባቢዎች መረጃ ማግኘት አስቸጋሪ ነው። አንድ የሞላሌ ከተማ ነዋሪ እንዳሉት ግን ዛሬ ከማለዳው ጀምሮ የመንግስት ጦርና የፋኖ ታጣቂዎች ሲዋጉ ነው ያረፈዱት። ባለፈው ሳምንት ጌራ ማህልሜዳ፣ ይገም አርባህ፣ ባሽና መለያ በተባሉ ከተሞችና አካባቢዎች ውጊያ ሲደረግ እንደነበረም ነዋሪዎች አስታውቀዋል። በየውጊያው ስለደረሰው ጉዳት ግን ዝርዝር መረጃ ማግኘት አልቻልንም። ኢትዮጵያ መከላከያ የፌደራል መንግስትም ሆነ የየአካባቢው ባለስልጣናትን ለማነጋገር ያደረግነው ጥረትም አልተሳካም። ዜና መጽሔቱም ዝርዝር ዘገባ አለው። ወደ ቀሪዎቹ ዜናዎች እንለፍ። የየመን አንሳራላ ሁቲ የሳውዲ አረቢያን የነዳጅ ተቋማትና አውሮፕላን ማረፊያዎችን መደብደቡን ለመቀጠል ዛተ። አንሳራላ ትናንት ማምሻ ምስራቅ ሳውዲ አረቢያ ዳህራን የሚገኘውን የሳውዲ አረቢያን ግዙፍ የነዳጅ ኩባንያ የአራምኮ ዋና መስሪያ ቤትን ህንፃ በሚሳይል ደብድቧል። በድብደባው የህንፃው የተወሰኑ ፎቆች መጋየታቸውን የሳውዲ አረቢያ ባለስልጣናት አምነዋል። በሰው ህይወትና አካል ላይ ግን የደረሰ ጉዳት የለም ነው የተባለው። አንሳራላህ ባለፈው ቅዳሜ በሪያዱ የንጉሥ አብዶላህ ዓለም አቀፍ አውሮፕላን ማረፊያ ላይ በሰነዘረው ጥቃት በትንሹም 13 ሰዎች ተገለዋል፣ በመቶ የሚቆጠሩ ቆስለዋል። በኢራን የሚደገፈው አንሳራላህ ዛሬ ባወጣው መግለጫ ሳውዲ አረቢያ የመንን መደብደቧንና የየመን መንግሥት መደገፏን እስከ ቀጠለች ድረስ ተገቢ ኢላማ ያላቸውን የሳውዲ አረቢያን ተቋማት መደብደቡ እንደማይቆም አስጠንቅቋል። እንደ ግሪጎሪያኑ አቆጣጠር በ2015 ያኔው የሳውዲ አረቢያ መከላከያ ሚኒስትር ልዑል መሐመድ ቢን ሰልማን በጥቂት ወራት የሚጠናቀቅ በማለት በየመን አንሳራላህ ላይ የከፈቱት ጦርነት የመንን ሲያወድም በነዳጅ የበለጸገችውን ሳውዲ አረቢያን በቀላሉ ከማትወጣው የውጊያ ማጥ ውስጥ ዶሏታል። የሳውዲ አረቢያ የቅርብ ወዳጅ ዩናይትድ ስቴትስና እስራኤል በኢራን ላይ የከፈቱት ጦርነት ደግሞ የአንሳራላህና የሳውዲ አረቢያን መበቃቀል የከፋ አድርጎታል። የረሃብተኞችን ቁጥር ለመቀነስ የሚደረገው ዓለም አቀፍ ጥረት ባለፉት 8 ዓመታት ምንም ለውጥ አለማሳየቱን የእርዳታ ድርጅቶች አስታወቁ። በመጪው አርብ የሚታሰበውን የዓለም የምግብ ቀንን ምክንያት በማድረግ የጀርመን የእርዳታ ድርጅቶች ዛሬ ባወጡት ጥናታዊ መዘርዝር እንዳሉት ረሃብን ለማጥፋት የተደረገው ትግል እንደ ግሪጎሪያኑ አቆጣጠር ከ2018 ወዲህ ያመጣው ውጤት የለም። በጥናቱ መሰረት ለከፍተኛ የረሃብ አደጋ የተጋለጡ በርካታ ህዝብ ካላቸው 8 ሀገራት 7ቱ ከሳህራ በስተደቡብ የሚገኙ የአፍሪካ ሀገራት ናቸው። ከ7ቱ ዋነኞቹ ደግሞ ሱዳን፣ ናይጄሪያና ኮንጎ ዲሞክራቲክ ሪፐብሊክ ናቸው። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የኢትዮጵያ የፌደራል ጦርና የትግራይ የሰላም ኃይል ታጣቂዎች ኤርትራን ከኢትዮጵያ ጋር በሚያዋስነው የድንበር ከተማ ዛላምበሳ ጥግ መድረሳቸውን ነዋሪዎችና ተዋጊዎች አስታወቁ። የዛላምበሳ ነዋሪዎችና የትግራይ የሰላም ኃይል ታጣቂዎች እንዳሉት የኢትዮጵያ ኃይላት ከዛላምበሳ በስተደቡብ፣ የኤርትራ ጦር ደግሞ ከከተማይቱ በስተሰሜን ተፋጠዋል። አማራ ክልል ደቡብ ወሎና ሰሜን ሸዋ ዞኖች የሚደረገው ውጊያም እንደቀጠለ ነው። የየመን አንሳራላህ ሁቲዎች ተገቢ ኢላማ ያሉትን የሳውዲ አረቢያን የነዳጅ ተቋማትና አውሮፕላን ማረፊያን መደብደባቸውን እንደሚቀጥሉ አስጠነቀቁ። በኢራን የሚደገፈው ቡድን ትናንት ማምሻ የሳውዲ አረቢያን ግዙፍ የነዳጅ ኩባንያ የአራምኮን ዋና መስሪያ ቤት በሚሳይል አንጉዶታል። የዜናው መልእክት አበቃ።
1: የዓለም ዜና ያስደመጠን ነጋሽ መሐመድ ነው። አመሰግናለሁ። በመከታተል ላይ ያላችሁት ዶቼ ቬለ ነው።
0: የዜና መጽሔት።
1: የዕለቱ መጽሔት ዜናችን አምስት ርዕሰ ጉዳዮችን ያስተነትናል። ቀዳሚው ዘገባችን ከዚሁ ቦን የተሰናዳ ነው። የኢትዮጵያ ኃይሎች ከኤርትራ ድንበር አቅራቢያ የምትገኝ የዛላምበሳ ከተማ መድረሳቸውን ይነግረናል። የኢትዮጵያ የፌዴራል መንግስት ኃይሎችና ተባባሪዎቹ ከኤርትራ ድንበር አቅራቢያ ከምትገኘው ዛላምበሳ ከተማ መድረሳቸውን እማኞች ገልጸዋል። ከተማዋ ከኤርትራ ግዛት የምትጎራበት ቢሆንም የኢትዮጵያ ወታደሮች ድንበር አለማለፋቸውን ስማቸው እንዳይገለጽ የጠየቁ የመረጃ ምንጮች ለፈረንሳይ ዜና አገልግሎት ዛሬ ተናግረዋል። አንድ ያካባቢው ነዋሪ ለዶቼ ቬለ እንደገለጹት ደግሞ የኤርትራ ሰራዊት ዛላምበሳ ከተማ ውስጥ የሚገኝ ቢሆንም በዙሪያው በሚገኙ የገጠር ቀበሌዎች ግን የኢትዮጵያ መከላከያ ሰራዊት መኖሩን ተናግረዋል። ሁኔታው በነዋሪዎች ዘንድ ጥልቅ ስጋትን እንዳስከተለም ነዋሪው ገልጿል። እዚህ ስቱዲዮ ከመግባቴ ከጥቂት ደቂቃዎች በፊት ፀሐይ ጫኔ አንድ ስማቸው እንዳይጠቀስ ድምጻቸውም እንዲቀየር የፈለጉ የአካባቢው ነዋሪ ስለ አካባቢው ወቅታዊ ሁኔታ አነጋግራለች። ነዋሪው በሰጡት አስተያየት ላይ ተጨማሪ ማብራሪያ ለማግኘት የኢትዮጵያና የኤርትራ መንግስት ባለስልጣናትን ለማግኘት ያደረግነው ጥረት ግን አልተሳካም።
5: ሄሎ ይስማውታል አሁን? ዛላምበሳ አሁን ያለው ሁኔታ ምን ይመስላል? የኢትዮጵያ ኃይሎች ያው ዛዳ ወደ አቅራቢያም ደርሰዋል የሚል ነገር የተነገረ ስለሆነ ያለው ሁኔታ ምን ይመስላል?
3: አሁን ዛላምበሳ ከተማ ላይ በርግጥ ሻዕቢያ ሰራዊት ነው ያለው። በዛላምበሳ ዙሪያ በሚገኙ ገጠር አካባቢዎች ደግሞ አድዓ፣ ጥርቀ፣ ሰማዝ፣ ሰበያ እንዲሁም በኢሮብ ወረዳ ሻዕቢያ ሰራዊት በብዛት እንዳለ ነው። እንዲሁም የኢትዮጵያ መከላከያ ሰራዊት ደግሞ የጉሎ መክዳ ወረዳ ዋና ከተማ ወደ ሆነችው ፋቲ ከተማ አቅንቷል። ፋቲንም በቁጥጥር ስር አውለዋል። እንዲሁም በአዲስ ተስፋ ቀበሌ ከዛላምበሳ 5 ኪሎ ሜትር ቅርብ ርቀት ወደምትገኘው አካባቢ ዘዋን ህንፃ ወይም ደግሞ እንዳተወለበት ብሎ ተብሎ በሚጠራው አካባቢ የኢትዮጵያ መከላከያ ሰራዊት እንዳለ ነው። አሁን የኢትዮጵያ መከላከያ ሰራዊት ለዛላምበሳ በቅርብ ርቀት እየተከታተላት ነው የሚገኙ።
5: እንዶ የአካባቢው ነዋሪስ በምን ሁኔታ ላይ ነው ያለው? እንግዲህ የጦርነት ውጥረት ያው ሰላማዊ ሰዎችን ጭንቅ ላይ ነው እና የሚጥለው እንዶ ምን ይላል የአካባቢው ነዋሪ?
3: ነዋሪዎቹ በጣም ትልቅ ስጋት ፈጥሮላቸው ነበር። በዚህ ሁለት ሳምንታት በጭንቅ ውስጥ ነበር ያሳለፉት። ምንድን ነው እንደሚታወቀው የዛላምበሳ የጉሎ መከዳ የኢሮብ አካባቢዎች የጦርነት ሰለባ ሆነው ቆይተዋል ለበርካታ ዓመታት ነው። አሁን ደግሞ ዳግም ጦርነቱ ሲቀሰቀስ ትንሽ ማህበረሰቡ ማህበራዊ እንቅስቃሴ ማድረግ አልቻለም። የተለያዩ ስራዎችን መፈጸም አልቻለም። ተማሪዎችን ትምህርት አቋርጠዋል። እንደሚታወቀው ደግሞ አሁን እህል የሚወጣበት ወቅት ስለሆነ አርሶ አደሮችም ስራቸውን መስራት አልቻሉም። በተለይ ደግሞ ሻዕቢያ በገባባቸው አካባቢዎች አህዮችን እየቀማ እየወሰደ ለትጥቅ እየተጠቀማቸው ነው። ሰዎችም አሁን ላይ አፈሳ አርጎ እየወሰዱ ነው። በዚህ ሳምንት እንኳን እኔ በማውቀው አካባቢ በቀበሌ ሰዎች የምንበተባል አካባቢ ሁለት ሰዎችን ወስደዋል። ስልክ ታወራላቸው ወደ አዲስ አበባ ወደ ልጆቻችሁ ጋር ትደዋውላላችሁ በሚል ምክንያት አልባ ሰበብ ሬዚደንቶች ወይም ደግሞ ነዋሪዎችን አፍነው ወስደዋል። እስካሁንም የእነሱ መረጃ አልተገኘም። ቦታሉ የለም የሚል እየታወቀ ነገር የለም።
5: ቀደም ሲል በማን ነበር የሚተዳደረው? ከዚህ በፊት የኤርትራ ሰራዊት እዛ አካባቢ ነበር የሚባል ነገር ስለነበረ
3: ዛላምበሳ ውስጥ ነበር ኢሮብ ኢሮብ ወረዳም 4 ቀበሌዎች ነበር። ሁለት በሙሉ ሙሉ ለሙሉ ሁለት ቀበሌ ሁለት ደግሞ በከፊ ይዟቸው ነበር የሻዕቢያ ሰራዊት ዛላምበሳም ነበር። ነገር ግን ቀደም ሲል የተዳደረው የነበረው ከተማው ያው ነባር መንግስት የምንሻለው ብሎ የሚያስብ የህገወጡ የህወሀት ቡድን ነበር ይዞት የነበረ። እነሱ የኤርትራ ሰራዊትን ይገባሉ፣ ይወጣሉ፣ የፈለጉትን ሰው ይወስዳሉ። ማንም የሚከላከላቸው ሰው የሚላቸው ላላዊ ግዛትን ደፍረው የፈለጉትን እያደረጉ ነበር። አሁን ግን የመከላከያ ሰራዊቱ ዳር ድንበሩ ካከበረ፣ ፊሽሪ ደግሞ ሙሉ ለሙሉ ከተቆጣጠረ ሰውም እፎይታ ያገኛል ብዬ አስባለሁ። አሁን ሻዕቢያ ያለበት አካባቢ አድዓ ጥርቀ የተባለ አካባቢ፣ የጉሎ መከዳ ማርታ ቀበሌ አካባቢ ወደሚገኘው ሰማዝ የሚባል አካባቢ፣ ሰበያ የሚባል አካባቢ አንድ የሻዕቢያ ሰራዊት፣ እንዲሁም ወደ ሳች ወደ ኢሮብ ወረዳ ደግሞ ጊንጋል የሚባል አካባቢ፣ ዳባኮማ የሚባል አካባቢ፣ አይጋ የሚባል አካባቢ፣ ህሉ ላይ የሚባል አካባቢ እና መሰሎችን በሻዕቢያ ሰራዊት ስር እንዳሉ አሁን ደግሞ በጣም ሀይሉን አቀናጅቶ ወረዳው አካባቢ እንደገባ ከአርሶ አደሮችን አህዮችን እየቀማ ለትጥቅ ማመላለሻ እንደተጠቀመ እንደሆነ ሰዎቹ ህብረተሰቡ ኢሮብ ማህበረሰብ የሚደርስለት ወደን ሙሉ ለሙሉ የኢሮብ ወረዳ ሻዕቢያ ሰብ ስላለ በጣም በአሳብ ሲቦታ እንዳለ ነው።
5: በጣም አመሰግናለሁ።
3: አመሰግናለሁ።
1: ተከታዩ ዘገባ ደግሞ ከሰሜን ጫፍ ወደ ማዕከላዊ የሀገሪቱ ክፍል ነው የሚመልሰን። በአማራ ክልል ደቡብ ወሎ እንዲሁም ሰሜን ሸዋ ዞኖች በመንግስት ኃይሎችና በፋኖ ታጣቂዎች መካከል ውጊያ ተጠናክሮ መቀጠሉን የአካባቢው ነዋሪዎች ዛሬ ለዶቼ ቬለ ተናግረዋል። በደቡብ ወሎ ደላንታ ወገልጤና ወረዳ በሁለት ወገኖች መካከል ውጊያው ዛሬ ሶስተኛ ቀኑን መያዙን የተነገረው ከተማው ላይ የሚተኮሱ መሳሪያዎች የሚያደርሱትን ጉዳት በመሸሽ አብዛኛው ነዋሪ ወደ ሌላ አካባቢ እንደሸሸ የቀሩት ደግሞ ከቤት መውጣት እንዳልቻሉ ስማቸው እንዳይገለጽ የጠየቁ እንዲሁም ድምጻቸው እንዲቀየር የጠየቁ አስተያየት ሰጪዎች ተናግረዋል። በሰሜን ሸዋ መንዝ ሞላሌ ከተማም ዛሬ ማለዳ ከንጋቱ 11 ሰዓት ውጊያ ተጀምሮ እንደነበር ከነዋሪዎቹ የተገኙ መረጃዎች ያመለክታሉ። ሸዋዬ ለገሰ ከስፍራው ነዋሪዎችን አነጋግራ ተከታዩን ዘገባ አጠናቅራለች።
5: የወገል ጤናና ደላንታ ነዋሪዎች 3 ቀናት የዘለቀው የመንግስት ኃይሎችና የፋኖ ውጊያ ወትሮ ተረጋግቶ የቆየ አካባቢያቸውን የስጋት ቀጣና እንዳደረገው ይናገራሉ። ነዋሪዎቹ እንደሚሉት ወደ ከተማዋ የሚተኮሱ ከባድ መሳሪያዎች ሰላማዊ ነዋሪዎችና ቤቶች ላይ ጉዳት ያደረሱ በመሆኑ አብዛኛው ህዝብ ከተማዋን ለቆ ወደ ሌላ አካባቢ ለመሰደድ ተገዷል። ውጊያው የተራዘመበትን ምክንያት ያነጋገርናቸው 3 የደላንታና የወገል ጤና ከተማ ነዋሪዎች እንደሚሉት ከከተማው ጫፍ ላይ የሚገኘውን የመከላከያ ሰራዊት ካምፕ ለመያዝ ነው። ካነጋገርናቸው አንደኛው እጅግ ስጋት በተጫነው ድምጽ ከወገል ጤና ከተማ ወጣ ብሎ ውጊያው መቀጠሉን የተኩስ ድምጽም እንደሚሰማ ፈራ ተባያሉ ነው የገለጹልን።
6: አንድ ከተማ ያደረሩ ወገቴና ወጣ ብሎ ወደዛ ነው ያው እነሱ ስለተከበቡ ትረክካንት ነው ያለው።
5: የተከበበው ማን ነው? ሌላኛው የደላንታ ኗሪ ከከተማው ወጣ ብሎ የሚካሄደው ውጊያ 3 ቀን እንዳስቆጠረና በዚህ መሃል ከባድ መሳሪያ ወደሚኖሩበት ከተማ እየተተኮሰ መሆኑን ተናግረዋል።
7: 3 ቀን ነው ከከተማው ጫፍ ላይ ነው ወጣ ብሎ ከባድ መሳሪያ ከተማው ነው የሚመጣው። አሁን ምን እንደሚመጣው እንግዲህ አነሱን ማማች ችዋቸው ወጭ ተዋለቀ ቤት ተመጣ ማለት እስቲ ወደ ከተማ ነው የምትቆሰው ታንታ የሚባል ወረዳ አለ ከዛ አስነስቶ ወደ ቢወረውሯ በቃ ማር ከተማ ላይ ነው የሚነሳው። ወረዳ ለመረበት ላይ ካምፕ አለ ከዛ አስቶ ወደ ከተማ ነው የሚጥለው ከተማው አዙ ለወደ
5: ኗሪው እንደሚሉት ምንም እንኳን ውጊያው ከፋኖ ኃይሎች ጋር ቢሆንም በውጊያው እነሱ ባለመገኘታቸው ዳፋው ለሰላማዊው ኗሪ ተርፏል። ይህ ሁኔታም ህብረተሰቡን ለመፈናቀል እየዳረገው ነው።
6: ናቸው መስማ መሳንደኛ ምን የገቡበት ግን ሌላው ግን ሲጀምር ከፍሎ ምን መስተነሱ አም ከተማው ቤት ተነካ ህብረተሰቡ እየተፈናቀለ ነው። ለይደረ ቤት እየፈረሰ ነው። ንጹሃን እየተነካ ሆስፒታል እየገባ ነው።
5: የአካባቢው የከተማው እንቅስቃሴ እንዴት ነው?
6: እንቅስቃሴ የለም። የቤታችን ታግዳ ነው። ማህበረሰቡ ከሚሆነው እንጂ መውጣት አይችልም። እንዴት ነው?
5: የደላንታው ነዋሪ ውጊያው ማህበረሰቡ ላይ ትኩረት ያደረገ ነው ባይናቸው። ወደ ከተማዋ ከባድ መሳሪያ ስለሚተኮስም ህብረተሰቡ በየቤቱ በመወሰኑ ከተማው ውስጥ መብራትና ውሃን ጨምሮ ምንም አይነት እንቅስቃሴ እንደሌለም ገልጸዋል። ከከበባ ለመውጣት የሚሞክረው ኃይል እጅ ላለመስጠት ወደ ከተማው ላይ እየተኮሰ እንደሆነም ይናገራሉ።

0: ከተማውን ይመጣል ህብረተሰቡ። ችግር ነው። የዚህ ሲባል ደግሞ እጅን ሰጥና እጅን ሰጣ ማህበረሰቦች ጉዳይ ነበር። ከተማ ውስጥ መብራት የለም፣ ውሃ የለም፣ እንቅስቃሴ የለም።
1: ሁኔታውን ከጠየቅናቸው የወገል ጤና ከተማ ነዋሪዎች አንዱ በሚተኮሰው ከባድ መሳሪያ ስጋት የአካባቢያቸው ሰዎች ቤታቸውን ትተው ሲሰደዱ ለጥበቃ የቀሩ መሆናቸውን ገልጸውልናል። እሳቸውም በውጊያው ምክንያት ከተማቸው ውስጥ እንቅስቃሴ የለም ነው የሚሉት።
0: አሁን ያለንበት ሁኔታ ምንም አይነት የሰው እንቅስቃሴ የለም፣ ተቋርጧል። ሁሉም ሰው ወይ ቤቱ ነው ያለው ወይ ሸሽቶ ይቷል። ከዚህኛው ከመከላከያው ኃይል መሳሪያ እየተተኮሰ ስለሆነ ከተማ ላይ ጉዳት እያደረሰ ነው። ያንም ፍራቻ ሰው ወጥቶ ይቷል። መከላከያው ተከቦ ነው ያለው። ዙሪያውን ጠቅላላ የፋኖ ኃይል ነው ያለው። ያሉት ደግሞ አንድ አካባቢ የተወሰነች ቦታ ላይ ነው መከላከያው ያለው፣ ራሳቸው ካምፕ ላይ። የአካባቢ ሽማግሌ ሄዶ እጅ እንዲሰጡ ጠይቋቸው ነበረ፣ ግን እነሱ ፈቃደኛ ሊሆኑ አልቻሉም። አካባቢ ላይ ግን የነበረ ሚኒሻና ፖሊስ እጅ ሰጥቷል።
1: በተመሳሳይ በሰሜን ሸዋ መንዝ ድምጻቸውንም ሆነ ስማቸውን እንዳንጠቀም የጠየቁ የሞላሌ ከተማ ነዋሪ ዛሬ ማለዳ ከንጋቱ 11 ሰዓት በመንግስት ኃይሎችና በፋኖች መካከል ውጊያ መጀመሩን ሆኖም ረፋዱ ላይ መቆሙን ገልጸውልናል። ባለፈው ሳምንት መንዝ ጌራ መሃል ሜዳ ውጊያ እንደነበረ ይገም አርባሃራ ባሽ መለያ አንጋዋ ሞላሌ አቅራቢያም እንዲሁ በፋኖ ኃይል መያዙንም ተናግረዋል። የዛሬ ማለዳው ውጊያ ሞላሌ ከተማ ለመግባት ያደረጉት ከተማው ላይ የመከላከያ ካምፕ ስላለ ያንን ለመቆጣጠር ያለመ እንደነበር አስረድተዋል። አብዛኞቹ አካባቢዎች የመብራትና የስልክ አገልግሎት እንደተቋረጠባቸው፣ እሳቸው ያሉባት ሞላሌ ከተማ ምናልባት እንዲህ ያሉት አገልግሎቶችን ልታጣ እንደምትችልም ገልጸውልናል። በደቡብ ወሎና በሰሜን ሸዋ እየተካሄደ ነው ስለተባለው ውጊያ፣ ስለ መከላከያ ኃይል ሁኔታና ወደ ደላንታና ወገል ጤና ከተማ እየተተኮሰ ነው ስለተባለው ከባድ መሳሪያ የመንግስት ባለስልጣናትን ማብራሪያ ለመጠየቅ ተደጋጋሚ ጥረት አድርገናል። የመከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ ስልካቸው ቢጠራም አልተነሳም። የመንግስት ኮሚኒኬሽን ጉዳዮች ባለስልጣናትንም ለማግኘት ያደረግነው ጥረት ለዛሬ አልተሳካም።
2: በድጋሚ ወደ ትግራይ ተመልሰናል። ሸዋዬ ለገሰ ነበረች ቀደም ሲል የቀረበውን ዘገባ ያጠናቀረችው። በሰሜን ኢትዮጵያ ትግራይ ክልል ውስጥ ዳግም ባገረሸው ጦርነት የየአካባቢ መስተዳድሮች መፍረሳቸውን ተከትሎ በአንዳንድ አካባቢዎች ዝርፊያና ወንጀል ተከስቶ መቆየቱን ነዋሪዎች ተናግረዋል። ይህንን ችግር ለማስወገድና የመንግስት አገልግሎቶችን በየአካባቢው መልሶ ለማደራጀት በወቅቱ የጸጥታና የየአካባቢው መስተዳድሮችን ስራ ለማስጀመር እንቅስቃሴዎች መጀመራቸውን ነዋሪዎች ተናግረዋል። ስዩም ጌቱ ተጨማሪ ዘገባ አለው።
3: አስተያየት ሰጪ የመቀሌ ከተማ ነዋሪ እንደሚሉት እንደ ሌሎቹ የደቡባዊ ትግራይ ከተሞች ሁሉ የየአካባቢውን መስተዳድር በመምረጥ የመንግስት አገልግሎቶችን ለመመለስ በተለያዩ የከተማዋ ክፍለ ከተሞች ህብረተሰቡን በመሰብሰብ በጊዜያዊነት አካባቢውን የሚያስተዳድሩትን የመምረጥ ስራ ተጀምረዋል።
4: አስተዳደር አሁን መቀሌ ውስጥ ያሉ እዚህ አይደር ሀውልት ቀደማውያን ምናምን ክፍለ ከተሞች አሉ። የእነሱ ነው አሁን ምርጫ የተጀመረ። ከላይኛው አይንክ ከፌደራል ምናምን ነው የሚመረጠው የላይኛው ጊዜ አስተዳደር። እነዚህ የቀበሌ ምናምን ያለው ግን በማህበረሰቡ ነበር የተባለው እና አሁን ፍቃደኛ አይደሉም። አንዳንድ ቦታዎችም እንደዚህ እንደዚህ ታጋዮች ምናምን የተመረጣሉ መሰለኝ። ይህንን አልፈልግም ከዚህ በፊትም ያልነው እኮ ስልጣኑ ወደ ሲቪል እንዲወርድ ሲቪል እንዲመረጥ ነው ያልነው፣ የተማረ ሀይል እንጂ ወታደራዊ ሀይል መጥቶ ደግሞ አብዛኞቹ ደግሞ አሁን እየሰማ ነው ያለ ነው የህወሀት ከዚህ በፊት የነበሩ አስተዳደሮች እነሱ ናቸው እየመጡ የተባሉ ነው። አሁን ምን ለውጥ ይባላል ምናምን ብሎ አንድ ሁለት ቦታ ብቻ ነው የተደረገው መቀሌ ላይ።
5: አሁን ይፋ አላደረጉትም የሁለቱም። ዩኬሃ ትላንትና ይፋ አድርገውታል፣ ምርጫው አድርጎ ማለት ነው። ዩኬሃ ሙሉ በሙሉ እናው ይሆናል፣ ይፋ ሆኗል። የመቀሌ ግን ውዝግብ ስላስነሳ በዛ ይቆማል ወይስ ይቀየራል ገና ነው።
3: የትግራይ ክልል መዲናዋ የመቀሌ ወደ ሰፊና መደበኛ የሚመስል እንቅስቃሴ መመለሷን ገልጸው የጸጥታ ሁኔታዋም ላይ አስተያየታቸውን ያከሉት ነዋሪዋ ከዚህ አኳያ ስጋቶች አሁንም ሙሉ በሙሉ አለመወገዳቸውን ያመለከቱትም
4: መረጋጋት ስጋት አለ። አሁን ህዝብ ማምሸት አይችልም፣ ምክንያቱም ብዙ ሰው በጌላ ምናምን እየተመታ ነው። ሌቦች በጣም በዝተዋል። ስጋት አለ። እንደዚህ ብቻን ምናምን መሄድም መጓዝም አትችልም። ማታ ደግሞ በጊዜ መግባት አለብህ። ከቻልክ ሳይመሽ 12 ሰዓት ምናምን አብዛኛው ሰው ቤት መግባት አለበት፣ ምክንያቱም በሁሉም ቦታ በጩቤ የሚመታ ሰው አለ እና በጣም ስጋት አለ። የጸጥታ እንኳን አሁን ገና ነው፣ ብዙም የተረጋጋ አይደለም።
3: የምስራቃዊ ትግራይ ዞን ዋና ከተማ በሆነችውና ሌላኛዋ የክልሉ ትልቅ ከተማ አዲግራትም ቢሆን ከተማዋ በፌደራል ጸጥታ አካላትና አጋሮቹ ስር ከገባችበት ጊዜ ወዲህ መረጋጋቶች እንደተስተዋሉባት የከተማዋ ነዋሪ ገልጸዋል።
6: ሁሉም ምናምን በቃ እንደገና መከለከለ ፍረናዙ በቃ ምንም ነገር የለም። ህዬ ከስራ ጀምረና ያለና አሁን ኖርና በቃ ይከፈታል አይዛችሁ ገለ ምናምን ነው የባንክ የስራ ምናምን አይዛችሁ ምንም የለምና አይዛችሁ ክፍሉ ስሩ ምናምን ዘና ሰው ገለገለ በቃ የተረጋጋ ነው ያለው። በቃ ምሸት ረንዱ ይወጣል። አሁን ረንዱ ወጣ በቃ ገለገለ አለ። በቃ ምን ካወቀደም በቃ ከዚህ ይሻል ካው ከዚህ የተሰራ የተመረጠው ነው።
3: በትግራይ ክልል መስተዳድሮችን መልሶ ማደራጀት ስለሚቻልበት ሁኔታ ለመምከርና ክልሉን ለማረጋጋት በሚል ባሳለፍነው እሁድ የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪና የዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳን ጨምሮ ከፍተኛ የመንግስት ባለስልጣናት ክልሉን ጎብኝተዋል። በሚዋቀረው አዲስ የክልሉ መስተዳደር ውስጥ የፓርቲው ሚና ላይ ዶቼ ቬለ ጥያቄ ያቀረበላቸው የዲሞክራሲያዊ ስምረት ትግራይ ፓርቲ ቃል አቀባይ አቶ አለፎ ምሬ ይህን ብለዋል።
7: ፖለቲካው ድርጅት ተፈጥሮታችን ይከፈላል ያለንን ሪታልምም ከህብረተሰቡ ጋር በደንብ እንዲረዳው ምናምን ሰራለን። ከዚህ ውጭ ያለውን ነገር ከህዝቡ ይዘምታስ ካላገኘን ድረስ ካልተመረጥን ድረስ በክልሉ ውስጥ የሚዋቀረውን ነገር ድርጅታችን የበኩሉን እገዛ ነው የሚያደርገው። የተቀረውን ሁሉንም ፓርቲሲፔሽን መኖር አለበት ብለን እኛም እናምናለን። የትግራይ ተወላጆች ናቸው በሙሉ ትግራይ ለሁላችንም ትመለከተናለች። የፖለቲካ አይዲዮሎጂያቸው የህዝቡን አማራጭ እንደ አማራጭ ሆኖ ይቀርባል። የተሻለውን የሚመርጠው ህብረተሰቡ ነው። ግን አሁን አለው የጋራ ግን አንድ አቋም አለ። በክልሉ ሰላምና መረጋጋት እንዲኖር ህብረተሰቡ የስነልቦና ከደረሰበት ቀውስ ቶሎ እንዲያጋግም ከተለያዩ አካላት ጋር መስራት፣ እዛ ጋር ጥሏቸው የሄዱ የጦር አካል ጉዳተኞች አሉ እዛ ጋር፣ እነሱም የፌዴራል መንግስት ከተለያዩ ድርጅቶች ጋር በመነጋገር በዘላቂነት ሕክምና የሚያገኙበት የወደሙም የምናምኑም አሉ። በተለይ በህፃናትና በእናቶች ላይ የደረሰ ስነልቦና ቀውስ አለ። ይህን ነገር እንዲያገግም እንፈልጋለን።
3: የፌዴራል መንግስት ኃይሎችና የትግራይ ሰላም ኃይል ተዋጊዎች በክልሉ ጦርነት ባገረሸበት በሶስት ሳምንታት ውስጥ መላውን ክልሉን መቆጣጠራቸው በሚገለጽበት በአሁኑ ወቅት ለመንፈቅ ዓመት ጊዜ ያህል ከፌዴራሉ መንግስት ጋር የተካረረ ውዝግብ ውስጥ በመግባት ያለ ፌዴራሉ መንግስት እውቅናም ክልሉን በማስተዳደር ላይ የነበረው ህዝባዊ ወያኔ ሓርነት ትግራይ ህወሓት በፊናው መልሶ ጥቃቶችን ለማድረስ ራሱን እያደራጀ እንደሚገኝ በሚያወጣቸው መግለጫዎች እየገለጸ ነው። የስምረት ፓርቲ ቃል አቀባይ አቶ አለፎም እንደሚሉት ግን
7: አሁን እነሱ ተመልሰው እንደማይመጡ አውቋል። ግን እየመጣን ነው እየተደራጀን ነው የሚሉትን ሽብር እየፈጠሩ ስልክ እየደወሉ ምናምን አለ። ህብረተሰቡን በጣም በከፍተኛ የሆነ ጥቆማ በጣም እየተባበረ እየታገደን ያለው በክልሉ ውስጥ የምንፈልገው እኛ ጸጥታ፣ ሰላም ነው።
3: ለዶይቼ ቬለ ዘገባ ስዩም ጌቱን ያኝ ከአዲስ አበባ።
2: ተከታዩ ዘገባችን እዚያው ትግራይ ክልል ያቆየናል። የትግራይ ክልል ያለ አግባብ የጦርነት ማዕከል ተደርጓል ሲል ሳልሳይ ወያኔ ትግራይ ወቀሰም። ክልሉ ለዚህ እንዳይጋለጥ ለሰላምና ውይይት ቅድሚያ እንዲሰጥ ያደረገው ውትወታ ምላሽ ባለማግኘቱ ይህ መከሰቱንም ለዶች በለ ገልጿል። ፓርቲው የተፈናቀሉ ሰዎችና በክልሉ ሊከሰት ይችላል ያለው የረሃብ ስጋት ቅድሚያ ሊሰጣቸው የሚገቡ ጉዳዮች እንዲሆኑ ግን ጠይቋል። የህወሓት ፖለቲካዊ ተቀባይነትን በማሳጣት አንዱን ዓላማውን ማሳካቱን የጠቀሰው የትግራይ ሰላምና ለውጥ ምክር ቤት ክልሉን የማረጋጋትና የታችኛውን አስተዳደር የመትከል ስራ የፌዴራል መንግስት ትግራይ ከገባ ጀምሮ እየተከናወነ መሆኑን ገልጿል። ምክር ቤቱ በዚህ ላይ ቅሬታ እንዳለው ቢያሳውቅም እስካሁን ግን ምላሽ አለማግኘቱን ከአባል ፓርቲዎች አንዱ ለዶይቼ ቬለ ገልጿል። ሰለሞን ሙጬ ዝርዝር ዘገባውን እንዲህ አዘጋጅቶታል።
8: በትግራይ ክልል ከሚንቀሳቀሱ የፖለቲካ ድርጅቶች አንዱ የሆነው ሳልሳይ ወያነ ትግራይ ትናንት ባወጣው መግለጫ እንዳለው አስቀድሞ ተደጋጋሚ ውትወታ ያደረገበት የሰላም ጥሪ ሰሚ ባለማግኘቱ ትግራይ ክልል በህወሓትና በፌዴራል መንግስቱ ግጭት የጦርነት ማዕከል ተደርጓል። የፓርቲው የህዝብ ግንኙነት ኃላፊ ብርሃን አጽባሃ ክልሉ አሁን በጦርነትና በኢኮኖሚያዊ ድቀት ውስጥ እያለፈ ይገኛል ብለዋል።
9: አስተዳደሩ ለቆ ስለወጣ ስለፈረሰ ይሄ የሚባል የመንግስት አገልግሎት እየተሰጠ ስላልሆነ አስቸኳይ መፍትሄ ያስፈልገዋል የሚል ነው። ክልሉ ግን ሂደው በጣም በጦርነትና በኢኮኖሚያዊ ድቀት ውስጥ ከባድ መከራ እያሳለፈ እንደሆነ ህዝቡ ይህን የሚጠቁም መረጃዎች አሉ።
8: ይህ በእንዲህ እንዳለ የፖለቲካ ልዩነትን ወደ ጎን በመተው ሁሉን ባሳተፈ መልኩ ትግራይ ክልልን የማዳን ስራ መስራት አላማ መሆኑን ገልጾ መስራች ጉባኤውን ግንቦት 10 ቀን 2018 አዲስ አበባ ውስጥ ያደረገው የትግራይ የሰላምና ለውጥ ምክር ቤት ከተቋቋመባቸው ሶስት ዋና ዋና ዓላማዎች አንዱን ማሳካቱን የምክር ቤቱ

0: ስለሆነ ይህንን ደግሞ ሁሉንም የፖለቲካ ኃይሎች ባሳተፈ መንገድ አዋጪ የተባለ አካሄድ ብንከተል የተሻለ ነው። ካልሆነ በዚህ በህዝብ ምርጫ ስም የቲፒኤልኤፍ ቅሪቶች እና የቲፒኤልኤፍ ወራሾች በገንዘብም በኔትወርክም ሊጠልፉት ስለሚችሉ ያለን ስጋት ለፌዴራል መንግስት በደብዳቤ ገልጸንላቸዋል። ባልነው መንገድ እንቅፋት እየገጠቡት ነው።
1: ከመቼ ጀምሮ ነው ይህ ስራ የተጀምረው እና እናንተ አብራችሁ መሆን መስራት ያልቻላችሁበት ምክንያት አለ? የተለየ ምክንያት?
0: በዚህ የሰላምና ለውጥ ምክር ቤቱ ያልታቀፉ ሌሎች የተለያዩ ኃይሎችም ስላሉ ያንን ብቻ ይዞ መሄድ ሌሎች ላይ ቅሬታ ይፈጥራል የሚል ስጋት ያደረበት ይመስለኛል የፌዴራል መንግስት። ከዛ ይልቅ የፌዴራል መንግስት የልኡካን ቡድን ልኮ በወረዳው እና ለከተማው እንዲሁም በየቀበሌው ያሉ የአስተዳደር መዋቅሮች በቀጥተኛ ተሳትፎ ብናስመርጥ ይሻላል የሚል እና ሳሰብ እና እቅድ ይመስለኛል ይህንን የተከናወነው። ነገር ግን መሬት ላይ ያለው እውነታ እሱን አያሳይም። ማአት እስከ መሪዎች ናቸው ያሉት። ይህንን ስጋታችንን ገልጸንላቸዋል። እስካሁን የተገኘ ምላሽ የለም። በተናጠል ያገኘናቸው ኃይሎች ይህንን ስጋታችንን ገልጸንላቸዋል። አሁን ቀጣይ ሽግግሩም በጋራ መምራት ይገባል። የሚቋቋሙ አስተዳደር መዋቅሮች ሁሉንም ያቀፈ አሳታፊ እንዲሆን ማድረግ ነው እንጂ ብቸኝነት የሚወሰዱ የመፍትሄ መንገዶች ትክክል እንዳልሆኑ የሚመለከቱ የፖለቲካ ኃይሎች ሊሳተፉ ይገባቸዋል። ፌደራል መንግስት ይህንን ስራ የጀመረው ኢሚዲየትሊ ወደ ትግራይ መግባት ሲጀምር የሰላምና ማረጋጋት ስራ ወዲያው እግር በእግር መሰራ ስለነበረበት የኮማንድ ፖስትን እያቋቋመ በየአካባቢው እነዚህ መዋቅሮችን ወዲያው አስተዳደር እንዲቋቋምላቸው የማድረግ ስራ ወዲያው ነበር ወደ ስራ የገባው።
1: የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ፌዴራል መንግስት ትግራይ ክልልን በቀጣይ ለስድስት ወራት በኮማንድ ፖስት እንደሚያስተዳድር ድረስ ሰሞኑን ገልጸዋል። ሳልሳይ ወያነ ትግራይ ግን ይህንን እቅድ አጥብቆ የተቃወሙ መሆኑን አቶ ብርሃን አጽባሃ ለዶቼ ቬለ ገልጸዋል።
2: ይሄ ሚኒማም የትግራይ ህዝብን ህገ መንግስታዊ መብት የሚነጥቅና የሚጥስ ይሄ የተነሳ ጦርነት መቋጫ እንዳይኖረው ሊያስቀጥል የሚችል በጣም አደገኛ እና አጥፊ መንገድ ስለሆነ እሱም የኮነን ነው።
1: ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
3: ተከታዩ ዘገባችን ደግሞ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከሰሞኑ የሶማሌላንድን በተመለከተ አደረጉ የተባለውን አወዛጋቢ ንግግር ነው የሚመለከተው። ሶማሌላንድ ከሶማሊያ የተለየች ሌላ ሀገር ናት የሚለው የፕሬዚዳንቱ አስተያየት እንደ ቀላል ነገር የሚወሰድ እንዳልሆነ አንድ ከፍተኛ የአፍሪካ ቀንድ ጉዳዮች ተመራማሪ ተናግረዋል። አንድ የሀገር መሪ በአደባባይ የሚሰጡት አስተያየት ይፋዊ ያልሆነ እውቅና እንደ መስጠት ሊቆጠር እንደሚችልም ነው የተናገሩት። ሶማሌላንድ የፕሬዚዳንቱን አስተያየት በደስታ መቀበሏን በይፋዊ መግለጫ አስታውቃለች። እስክንድር ፍሬው ተጨማሪ ዘገባ አለው።
4: ፕሬዚዳንት ትራምፕ ከሶማሊያና ሶማሌላንድ ጋር የተያያዘውን አስተያየት የሰጡት በሳምንቱ መጀመሪያ በኦሃዮ ግዛት በተካሄደ የአማካይ ዘመን የምርጫ ቅስቀሳ ላይ ነው። ስለ ስደተኞችና በሚኒሶታ ስላሉ የሶማሌ ማህበረሰብ አባላት እየተናገሩ ባሉበት ወቅት ታዲያ ሶማሊያ ላንድ በሚል አጠራር ሶማሌላንድን ጠቀሱ። ከሶማሊያ የተለየች ሀገር መሆኗንም ተናገሩ። ከሶማሊያ ጋር ምንም የሚያገናኛት ነገር የለም፣ ስሟን መቀየር ያለባትም ይመስለኛል እስከ ማለትም ሄዱ። በእንግሊዝኛው ምህጻረ ቃል ISS ተብሎ በሚጠራው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ዶክተር መረሳ ካሱ ለዶቼ ቬለ እንዳብራሩት አንዳንድ የዋሽንግተን ከፍተኛ ዲፕሎማቶች ለሶማሌላንድ እውቅና የመስጠቱን አስፈላጊነት ያነሱባቸው አጋጣሚዎች ነበሩ። አሁን ከሀገሪቱ መሪ የመጣው አስተያየት ግን ይፋዊ ያልሆነ እውቅና እንደ መስጠት ሊያስቆጥረው ይችላል ብለዋል።
5: ይፋዊ ያልሆነ እውቅና እና ፕሮሰሱን ወደ ይፋዊ የሆነ እውቅና ለመሄድ የምትደረድርበት መንገድ ነው ይሄ ዲፋክቶ የሚባለው እና ከዚህ በፊት እንደዚህ አይነት ትሬንዶች ነበሩ። አሁን ደግሞ ፕሬዚዳንት ዶናልድ ትራምፕ በአደባባይ ሶማሊላንድ እንደ ሶማሊላንድ እና የተለየች አገር እንደሆነች ሲናገሩ ካላቸው የፓብሊክ ኦፊስ ፓወር ፕሬዚዳንት መሆን የሄድ ኦፍ ስቴት መሆን እና በፖለቲካ ሳይንስ አሁን አንድ መሪ በአደባባይ የሚናገረው እንደ ሕግም እንደ እውቅናም ይቆጠራል እና አሜሪካ ፕሬዚዳንት በአደባባይ እንዲህ ብሎ ሲናገር ዝም ብሎ ተራ ነገር ተብሎ አይታሰብም። ስለዚህ እውቅና አሜሪካ ይፋው ያልሆነ እውቅና እያጠናከረችው ነው ያለችው ማለት እንችላለን።
4: የትራምፕ አስተያየት የተሰማው ሞቃዲሹ አንድ ሶማሊያ የሚለውን ፖሊሲ አጠናክራ በቀጠለችበትና ከዚህ አቋም ጋር የሚጋጩ ፖሊሲዎችንም በጽኑ እየተቃወመች ባለችበት ወቅት ነው። በሀርጌሳ ያለው ስሜት ደግሞ የተለየ ነው። የሶማሌላንድ የውጭ ጉዳይና ዓለም አቀፍ ትብብር መስሪያ ቤት ትናንት ባወጣው መግለጫ የፕሬዝዳንት ትራምፕን አስተያየት በደስታ እንደሚቀበለው ገልጿል። አስተያየቱ ሶማሌላንድ የራሷ የሆነ ድንበር፣ ህገ መንግስት፣ የተመረጠ መንግስትና የውጭ ግንኙነት ያላት ነጻ ሀገር ስለመሆኗ የነበረውን እውነታ በድጋሚ ያረጋገጠ ነው ብሏል። የእንግሊዝ ቅኝ ግዛት የነበረችው የሶማሊያ ሰሜናዊ ግዛት ሶማሌላንድ ራሷን ችላ

0: ነጻ ሀገር መሆኗን ያወጀችው እንደ ጎርጎሮሳውያኑ የዘመን አቆጣጠር በግንቦት ወር 1991 ዓ ም ነው። የትኛውም ሀገርና ዓለም አቀፍ ተቋም ግን እውቅና ሳይሰጣት ቆይቷል። እንደ ጎርጎሮሳውያኑ የዘመን አቆጣጠር በታህሳስ ወር 2025 ዓ ም ግን ሁኔታው ተቀየረ። እስራኤል ለሶማሌላንድ የነጻ ሀገርነት እውቅና የሰጠች የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ሆነች፣ አምባሳደርም ሾመች። ሶማሌላንድ የግዛቴ አንድ አካል ናት በምትለው ሞቃዲሹ በኩል የነበረው ተቃውሞና ውግዘት ታዲያ ጠንካራ ሆኖ ቆይቷል። ከዚህ ከአዲስ አበባ የወጣው የአፍሪካ ህብረት ኮሚሽን መግለጫም የእስራኤልን ተግባር ያወገዘ ነበር። የአፍሪካ ህብረት ሶማሌላንድን እንደ ነጻ ሀገር አያውቃትም የሚል አረፍተ ነገርም በመግለጫው ተካቷል። ዶክተር መረሳ እንደሚሉት የፕሬዝዳንት ትራምፕ አስተያየትም ሌላው ዝግብ ሊያስነሳ የሚችልበት እድል አለ።
1: ምንም እንኳን አሁን ያለው የሶማሊያ አቅም ለአሜሪካ የሚገፋ ባይሆንም ዲፕሎማቲክ ግንኙነት ግን የተወሰነ ነገር መሻከሩ አይቀርም የሚል እምነት አለኝ።
0: የፕሬዝዳንት ትራምፕ ንግግርና በሶማሌላንድ ጉዳይ የሰጡት አስተያየት የተሰማው በዩናይትድ ስቴትስ የሚካሄደው የአማካይ ዘመን ምርጫ ከሶስት ሳምንታት ያነሰ ጊዜ በቀረው ጊዜ ነው። የምርጫ ውጤት ዋሽንግተን በሶማሊያ ላይ እያንጸባረቀች ያለችውን ፖሊሲ ሊቀይር እንደሚችል ዶክተር መረሳ ተናግረዋል።
1: ሚድተርም ምርጫ እየተደረገ ነው። የሪፐብሊካኖችን በዲሞክራቶች የሚበለጡ ነገር ከሆነ እና መጨረሻ ላይም ፕሬዚዳንት ትራምፕ በሚቀጥለው ሪፐብሊካኖችን ስልጣን ካልያዙ ፖሊሲውን ሊቀየር ይችላል። ግን እያወራን ያለ ነው አሁን ያለውን ፕሬዚዳንት ግን በአደባባይ የሚናገሩት ነገርና የሚሰሩት ነገር አገሪቷን ወክሎ እስከሆነ ድረስ የአገሪቱን ፖሊሲ ነው ብለን ስለምናወራ ነው።
0: የፕሬዚዳንት ትራምፕን አስተያየት በተመለከተ የሶማሊያ አጋር ከሆኑ ሀገራት እንደዚሁም ከቀጠናዊና አህጉራዊ ተቋማት እስካሁን የተሰማ አስተያየት የለም። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
2: መጽሔተ ዜናችን በዚሁ ተጠናቀቀ። ከሙዚቃ ፋታ ስንመለስ ሳምንታዊ ዝግጅታችን ከኢኮኖሚው ዓለም ነው የሚደመጠው። የዛሬው ከኢኮኖሚው ዓለም ዝግጅታችን የኢትዮጵያ ኢኮኖሚ ድርቅ የተደመረበትን የጦርነት ጫና መሸከም ይችል ይሆን ሲል ነው የሚያጠይቀው። በሙዚቃ ፋታ አድርገን ስንመለስ ወደ ዝግጅቱ እንሻገራለን። በድጋሚ መልካም ቆይታ።

0: የጠቅላይ ሚኒስትር አብይ አህመድ መንግስት ተግባራዊ በሚያደርገው ማሻሻያ ውስጥ ያለፈ የሚገኘው የኢትዮጵያ ኢኮኖሚ ከሶስት ሳምንታት ገደማ በፊት በተቀሰቀሰ ውጊያ ጫና ውስጥ ገብቷል። ጦርነቱ የመንግስትን ወጪ ሊጨምር፣ የዋጋ ግሽበትን ሊያባብስና ብር ዶላርን የመከመሳሰለው የመገበያያ ገንዘቦች አኳያ ያለውን የምንዛሪ ተመን የሚረብሽ ነው። በዚህ ላይ በኤልኒኞ የአየር ጠባይ ምክንያት የኢኮኖሚ ዋልታ የሆነው የግብርና ዘርፍ ሌላ ተግዳሮት ተጋርጦበታል። በዛሬው የከኢኮኖሚው ዓለም መሰናዶ ሼቴ በቀለ በዚህ ጉዳይ ላይ ያተኩራል። በድጋሚ መልካም ቆይታ።
1: ኢኮኖሚው ዓለም በአማራ ክልል በቆቦና በሮቢት መካከል የምትገኘው አራዶም የተባለች አነስተኛ መንደር ገበሬዎች በአካባቢው ተቀስቅሶ የነበረው ውጊያ እየራቀ ሲሄድ እፎይታ ቢያገኙም የዝናብ እጥረት ያስከተለው ስጋት ግን አለቀቃቸውም።
2: ዝናብ የለም ዘንድሮና ጤፍ የተወሰናል እንጂ ማሽላ ምናምን የለም። ደርቋን የከብት ነው የጋጠጡ የከብት ነው እንጂ የተወሰነ ጤፍ ነው ያለው። ማሽላ አልተሳካም ዘንድሮ አልተሳካም። እንዴት እንደሚኮን ፈጣሪ ነው የሚያውቀው።
1: ሌላ የቆቦ ነዋሪ በአካባቢው የተከሰተው የዝናብ እጥረት ተመሳሳይ ስጋት ላይ ጥሏቸዋል።
3: ከዝናቡ እጥረት አንጻር የተወሰነ የጤፉ የተወሰነ ደህና ነው፣ ምንም አያልም፣ እያስገባል። ማሽላው አንጻር ያው ዜሮ በዜሮ ነው። ሀገሪያ ብቻ ለፈብቃለሁ።
1: ቆቦና አራዶምን ጨምሮ በኤልኒኞ የአየር ጠባይ የተከሰተው የድርቅ ሁኔታ በሰሜን ምስራቅና ደቡብ ምስራቅ ኢትዮጵያ በሚገኙ አካባቢዎች ከሰኔ እስከ መስከረም የሚጠበቀውን ዝናብ እስከ አራት ሳምንታት አዘግይቶታል። ሰሜን አማራ፣ ምዕራብና ምስራቅ ሐረርጌ፣ አብዛኞቹ የአፋርና የትግራይ አካባቢዎች ብርቱ ጫና ውስጥ የወደቁ ናቸው። ቀድሞም በበልግ ወቅት በቂ ዝናብ ባላገኙት በእነዚህ አካባቢዎች ሰብል ከሽፏል፣ የውሃ ምንጮች ደርቀዋል፣ እንደዚሁም የቤት እንስሳት ሞተዋል። የኢኮኖሚ ባለሙያው ዶክተር የጸዳው እማኜ ከሌሎች ሁለት ባልደረቦቻቸው ጋር ኤልኒኞ ባስከተለው የአየር ጠባይ ለውጥ ላይ ባከናወኑት ጥናት በደቡብ ኢትዮጵያ ክልል የሚገኘው ወላይታ ዞንን ጨምሮ ከዚህ ቀደም ድርቅ ባልተከሰተባቸው አካባቢዎች ጭምር ተመሳሳይ ችግር መከሰቱን ደርሰውበታል። ዶክተር የጸዳው በአየር ጠባይ ለውጥ በገበሬዎችና አርሶ አደሮች ላይ የተጋረጠው ችግር በአጠቃላይ ኢኮኖሚውን የሚጎዳ እንደሚሆን ለዶይቼ ቬለ ተናግረዋል።
4: እንደ አጠቃላይ የግብርና ክፍለ ኢኮኖሚው ላይ ከፍተኛ ተጽዕኖ ያሳድራል ይሄ ኤልኒኞ ነው። ምክንያቱም ዝናቡ በመዛባቱ ምክንያት ምርትና ምርታማነቱ ይቀንሳል። እንዲሁም ደግሞ ቁም እንስሳት ላይ የሚያሳድረው ቀጥተኛና ቀጥተኛ ያልሆነ ተጽዕኖ ከፍተኛ ነው። ቀጥተኛ ተጽዕኖውን ብንወስድ አርብቶ አደር አካባቢዎቹ ዝናብ ባለመኖሩ ምክንያት ከብቶቻቸው ከዚህ በፊት እንደነበረው በጣም የመክሳት እንዲሁም የመሞት ፕሮባቢሊቲ ይገጥማቸዋል። አንዳንዶቹ አካባቢ ደግሞ የምግብ ፍጆታቸውን ለመሸፈን ሲሉ ያሏቸውን ከብቶች የመሸጥ ስለዚህ የነበራቸውን አሴት የማጣት ሁኔታ ይፈጠራል።
1: በድርቅ በተጎዱት የሰሜንና ምስራቅ ኢትዮጵያ ቆላማ አካባቢዎች የመኸር ምርት እጥረት ስለሚከሰት በብሔራዊ ደረጃ የዘንድሮው የመኸር ምርት ከአማካይ በታች ሊሆን እንደሚችል የጠኔ ቅድመ ማስጠንቀቂያ ስርዓት በቅርቡ ይፋ ያደረገው ማብራሪያ ይጠቁማል። በአሜሪካ መንግስት በሚተዳደረው ተቋም መረጃ መሰረት በምዕራባዊ የአገሪቱ ክፍል በሚገኙ ትርፍ አምራች አካባቢዎች በክረምቱ መገባደጃ ዘግይቶ የጣለው ዝናብ የመኸር ምርትን ያሻሽለዋል ተብሎ ቢጠበቅም የትግራይ፣ አማራና ኦሮሚያ አካባቢዎች ግን ከፍተኛ የምርት መቀነስ ያጋጥማቸዋል።
4: ይሄኛው ሴክተር በኤልኒኞ ምክንያት ከተጎዳ በአንድም በሌላም ኢኮኖሚው በነበረበት እድገት ለመቀጠል እንደዚሁም ደግሞ የድህነት መጠናችን በነበረበት ይዘን ወይም ደግሞ ለማሻሻል እየሰራን ያለንበት ሁኔታ ይገደባል እና በኤልኒኞ ምክንያት አጠቃላይ የሀገሪቱ ጂዲፒ የነበረው እድገት ሊገደብ ይችላል። ሲቀጥል መንግስት አፋጣኝ እርምጃ ወስዶ ቶሎ የመከላከል ስራ ካልሰራን ወደ ድህነት ውስጥ የሚገባው የህብረተሰብ ክፍል ቁጥሩ እየጨመረ ሊሄድ ይችላል የሚል ድምዳሜ ላይ ነው የእኛ ጥናት የደረሰው።
1: ድርቅ በትግራይ፣ አማራና አፋር ክልሎች በእርሻ ስራና በአርብቶ አደሮች ላይ ካሳደረው ተጽዕኖ ባሻገር ዳግም ያገረሸው የሰሜን ኢትዮጵያ ጦርነት ብርቱ ሰብአዊ ቀውስና ኢኮኖሚያዊ ጫና አስከትሏል። ውጊያዎቹ በዋነኛነት የተደረጉት በከተማ አካባቢዎችና በዋና ዋና መንገዶች ላይ በመሆኑ የነዳጅ አቅርቦትን፣ የገበያ እንቅስቃሴንና የትራንስፖርት አገልግሎትን ማስተጓጎሉ አልቀረም። ይህም በተለይ በግጭት በተጎዱ አካባቢዎች የሚኖሩ ዜጎች ምግብና አስፈላጊ ሸቀጦች የማግኘት እድላቸውን የሚገድብ ነው። የመጀመሪያው ብርቱ ውጊያ በተደረገበት አካባቢ የምትገኘው ቆቦ ለምሳሌ ነዋሪዎች እንደሚሉት ከሞላ ጎደል ሰላም ሆናለች። ይሁንና ነጋዴዎች እርግጠኝነት ማጣት ገጥሟቸዋል።
5: ዛሬ ሰላም ወይም ደግሞ ጥሩ የሆነ ስቴብል የሆነ እንቅስቃሴ ነው ብለህ ከዛ ደግሞ ትንሽ የተወሰነ ቀኖች ደግሞ ችግሮች ሊኖሩ ይችላሉ። ይሄ ማለት በደንብ የተረጋጋ አይነት አይደለም ያለው። ፕላስ ደግሞ ገበያ ጭማሪዎች በዛው ተሰቅለው የቀሩ ነገሮች አሉ።
1: ከአዲስ አበባና ሌሎች ሀገሪቱ ክፍሎች የተጫነ ሸቀጥ ለሚጠብቁ የአካባቢው ገበያዎች በአማራ ክልል እየተደረገ የሚገኘው ጦርነት አቅርቦት ያስተጓጉላል። ግጭቱ አሁን ባለው ብርታት ከቀጠለ ወይም ከከፋ ውጊያ በሚደረግባቸው አካባቢዎች የሸቀጦች የጥሬ ገንዘብና የነዳጅ ጥረት በማስከተል የምግብ ዋስትናን አደጋ ላይ ሊጥል ይችላል። አገሪቱ ከደም አፋሳሽ ግጭቶች ሳትላቀቅ ምናልባትም ቀጠናዊ ሊሆን ይችላል የሚል ስጋት ወደ አጫረ ጦርነት መግባቷ ከባድ ፈተና ሊያስከትል እንደሚችል የኢኮኖሚ ጉዳዮች አማካሪው ዶክተር ሚኪያስ ሙሉጌታ ይናገራሉ።
6: አይ ቲንክ 2020 ላይ ጦርነቱ ከመጀመሩ በፊት አትሊስት እንደው በ6% ያድጋል የሚባል ኢኮኖሚ ልክ ጦርነቱ ተጀምሮ በጦርነቱ በነበሩት ዲስትራክሽኖች በከፍተኛ ሁኔታ ወደ ማሽቆልቆል ነው ሄደው። ያሁኑ ደግሞ ትንሽ የሪጅናል ኢሹም ስላለው አይ ቲንክ ግጭቶች በሰፉ እንደዚሁም ደግሞ ኮንቴን መደረግ ባልቻሉ ቁጥር በከፍተኛ ሁኔታ አጠቃላይ የሀገሪቱን ሁኔታ የሀገሪቱን ኢኮኖሚ ስፔሲፊካሊ ደግሞ የህዝቡን የመግዛት አቅም የሚፈታተኑ ነው የሚሆኑት።
1: የጠቅላይ ሚኒስትር አብይ አህመድ መንግስት በ2019 የዋጋ ንረትን ወደ ነጠላ አሃዝ ለመመለስ የያዘው እቅድ በአቅርቦት ምክንያት በሚፈጠር የሸቀጦች እጥረት፣ ከፍተኛ የነዳጅ ወጪና በመሰረተ ልማት ውድመት ምክንያት ሊስተጓጎል ይችላል። ዓለም አቀፉ የገንዘብ ድርጅት ከጥቂት ቀናት በፊት ይፋ ባደረገው ትንበያ በተያዘው ዓመት የኢትዮጵያ የዋጋ ግሽበት 11.7% እንደሚሆን ይፋ አድርጓል። ድርጅቱ በየዓመቱ በጥቅምት ወር ይፋ በሚያደርገው የዓለም የኢኮኖሚ ትንበያ መሰረት በጎርጎሮሳዊው 2027 የኢትዮጵያ የዋጋ ግሽበት 12.3% ይደርሳል። መዋለ ንዋይ የውጭ እርዳታና ሐዋላን ጨምሮ የኢትዮጵያ የንግድ ሚዛን በተያዘው ዓመት የሚሆን በጎርጎሮሳዊው 2027 ጎዶሎ እንደሚሆን የዓለም አቀፉ የገንዘብ ድርጅት ትንበያ አሳይቷል። ጠቅላይ ሚኒስትር አብይ አህመድ የሚመሩት ፌዴራል መንግስትና ህወሓት የተፈራረሙትን ግጭት የማቆም ስምምነት ተማምነው ወደ ኢትዮጵያ የገቡ ባለወረቶችን ጦርነቱ ሊያሸሽ ስለሚችል ጉድለቱ ሊጨምር ይችላል። ሌላው የጦርነት ሰለባ የመንግስት በጀት ራሱ ነው። ከ2019 የኢትዮጵያ 2.4 ትሪሊዮን ብር በጀት ውስጥ 96.3 ቢሊዮን ብር የሚሆነው ለመከላከያ የተመደበ ነው። ይሁንና በጦርነቱ ምክንያት የሚከሰት የመንግስት የውጭ ፍላጎት በበጀቱ ላይ ጫና ሊኖረው እንደሚችል ዶክተር ሚኪያስ ይናገራሉ።
6: አንድ ቦታ ግጭት ሲነሳ መንግስት ያለውን የኤክስፔንዲቸር ወይም ደግሞ በጀት የያዛቸውን የበጀት እንትኖች ወደ ግጭቱ አካባቢ የሚያደርግበት ሁኔታ አለ። ምክንያቱም ከፍተኛ የሆነ ካፒታል ስለሚፈልግ ማለት ነው። ከፍተኛ የሆነ ሎጂስቲክስ ይፈልጋል። ይሄ ግጭት በሚቀሰቀስበት ጊዜ የሚያስፈልጉትን ነገሮች ለማሟላት የተለያዩ ፕሮጀክቶችን ወደ ማጠፍ ሊሄድ ይችላል። እንደዚሁም ደግሞ አሁን ያለው የበጀት ጉድለት ላይ ሌላ ተጨማሪ ችግር ይዞ የሚመጣ ማለት ነው።
1: የውጭ ምንዛሪ ግብይት ስርዓት በአቅርቦትና ፍላጎት እንዲከወን ከተደረገ ወዲህ ዶላርን ከመሳሰሉ የመገበያ ገንዘቦች አኳያ ያለው የምንዛሪ ተመን እየተዳከመ የሄደው ብር ጦርነት በሚያስከትለው ጫና ውስጥ ሊገባ ይችላል። የብሔራዊ ባንክ አመልካች ዕለታዊ የምንዛሪ ተመን በዛሬው ዕለት ዶላር 160 ብር ከ85 ሳንቲም ገደማ ቢሆንም በትይዩ ገበያ ግን ከ200 ብር በላይ እየተመነዘረ ይገኛል።
6: ባለፉት 2 ሳምንታት እያየ ነው ነበረ። አይ ቲንክ ሰዎች እንደዚህ አይነት ሁኔታዎች በሚመጡ ጊዜ ቶሎ ብሎ ሳንቲማቸውን ወይም ደግሞ ያላቸውን ብር ወደ ፎሪን ከረንሲ ለመቀየር በሚደረጉ ርብርቦች በከፍተኛ ሁኔታ የመጨመር አዝማሚያ ታይቶ ነበር፣ በጥቁር ገበያው ላይ በተለይ። ይሄ አንደኛው ነገር ነው። ከዛ ባሻገር ግን የብር የመግዛት አቅም እየተዳከመ እንደሚሄድ በከፍተኛ ሁኔታ ራሳቸው ትልልቆቹ የኢኮኖሚ ተቋማት ወይም ደግሞ የመንግስት አጋሮች የገለጹበት የነበረ ሁኔታ ነው። ሶ ወርልድ ባንክም ለምሳሌ ከዚህኛው ግጭት ባሻገር ሚድል ኢስት ላይ በነበረው እንትን በከፍተኛ ሁኔታ ሲያስጠነቅቅ የነበረው እነዚህ ትንንሽ ኢኮኖሚ ያላቸው ሀገሮች በከፍተኛ ሁኔታ እንደሚጎዱ ነው። ምክንያቱም ነዳጅ ኢምፖርት ነው የምናደርገው፣ በስፋት ዶላር ያስፈልገናል። በዚህ ፍሎት ባደረግንበት ሁኔታ ደግሞ በከፍተኛ አማራጮችን የመጠቀምና የማየት ሁኔታ በሌለበት አግባብ ነው እንትን እያለ ያለው እና የብር በከፍተኛ ሁኔታ ዝቅ ማለትም ኤክስፔክት የሚደረግ ነገር ነው። ግጭቱ በዚሁ ከቀጠለ
1: በቀደመው ጦርነት በመቶ ሺዎች የሚቆጠሩ ኢትዮጵያውያን ተገለዋል። በሚሊዮኖች የሚቆጠሩ ተፈናቅለዋል። የወደመው ንብረት በገንዘብ ሚኒስቴር የመጀመሪያ ስሌት 28.7 ቢሊዮን ዶላር የሚገመት ነበር። ጦርነት ኢትዮጵያ በአጎዋ በኩል ሸቀጦቿን በአሜሪካ ገበያ ለመሸጥ የነበራትን ዕድል አሳጥቷታል። ዛሬም ድረስ ያልተጠናቀቀው የዕዳ ክፋፈል ሽግሽግ ጉዳይ ጫና ውስጥ የወደቀው አንድም ጦርነት በመቀስቀሱ ነበር። አሁንስ የኢትዮጵያ ኢኮኖሚ የጦርነት ዳፋ መሸከም ይችላል?
6: የበጀት ችግሮቻችን አሉ፣ ምንከፍላቸው ዕዳዎች አሉ፣ ከዓለም አቀፍ ተቋማት የወሰድናቸው ምንመልሳቸው ገንዘቦች አሉ። ፕላስ ሆሊስቲክ የሆነ ዴቨሎፕመንት ለሚያስብ መንግስት ወይም ለሚያስብ ኢኮኖሚ ይቋቋማል የሚል እምነት የለኝም። የተራዘሙ ግጭቶች ባሉ ቁጥር ኢኮኖሚው መሸከም ከሚችለው በላይ ስለሚሆን ሌሎች ውስብስብ የሆኑ ማህበራዊ ችግሮችን ይፈጥራል ማለት ነው። ባልተረጋጋበት ሁኔታ ቀደም ያልከው ዲስትራክሽን ወደ ነበረበት ባልተመለሰበት ሁኔታ ሌላ ተጨማሪ ግጭቶች ኢኮኖሚውን በከፍተኛ ሁኔታ ነው የሚጎዱት። ምክንያቱም የመንግስት አቴንሽን፣ የመንግስት በጀት ሌላ የራሱን የሆነ ትራንስሚሽን ስለሚኖረው ወደዛ ወደ የጦርነት ሎጂስቲክስ ወደ ማሟላት ላይ የመሄድ አዝማሚያ ስለሚኖረው ይቋቋማል የሚል እምነት የለኝም።
1: በትግራይ አማራና አፋር ክልሎች ዳግም ውጊያ ከተቀሰቀሰ በኋላ የተመሰረተው የጠቅላይ ሚኒስትር አብይ አህመድ መንግስት በ2019 የኢትዮጵያ ኢኮኖሚ 10% ያድጋል ብሎ ይጠብቃል። ዓለም አቀፉ የገንዘብ ድርጅት ግን የአገሪቱ ኢኮኖሚ በተያዘው ዓመት በ9.2%፣ በጎርጎሮሳዊው 2027 ደግሞ በ7.8% እንደሚያድግ ተንብዩዋል።
0: እሸቴ በቀለ ነበረ የኢኮኖሚ ዝግጅቱን ያስደመጠን። እሸቴ በቀለን አመሰግናለሁ። አድማጮቻችን በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፍላችሁን የዕለተ ረቡዕ የቀጥታ ስርጭታችንን ነው። በነገራችን ላይ በቀጥታ ስርጭታችን ላይ በዩቲዩብ እና በፌስቡክ የቀጥታ ስርጭታችን ላይ በርካታ አድማጮቻችን አስተያየቶቻችሁን እያጋራችሁ ነው። የምታካፍሉን መረጃዎች በምናካፍላችሁ መረጃዎች ደስተኞች መሆናችሁን እየነገራችሁን ነው። ለዚህ ደግሞ ልባዊ ምስጋናችን ይድረሳችሁ የተወደዳችሁ አድማጮቻችን። ስርጭታችን ዘወትር ምሽት 1 ሰዓት በኢትዮጵያ ሰዓት አቆጣጠር ማለት ነው በሚተላለፍበት ወቅት ከሳተላይት ስርጭት በተጨማሪ በፌስቡክ እና በዩቲዩብ እንዲሁም በቴሌግራም ላይ በቀጥታ ስርጭት ታገኙናላችሁ። ስርጭቶቹን ደግሞ ለወዳጆቻችሁ እያጋራችሁ ተደራሽ እንዲሆን እንድታደርጉ ነው በአክብሮት የምንጠይቀው። በርካታ አድማጮቻችን ላካፈላችሁ ላደረሳችሁን አስተያየቶችም ልባዊ ምስጋናችን ይድረሳችሁ። አንድ ስፖርታዊ መረጃ ልንገራችሁ። የማጠቃለያ ዜና ከማስደመጤ በፊት ኢትዮጵያ እየተካፈለችበት የምትገኘው የሴካፋ ከ17 ዓመት በታች ማለት ነው በሩዋንዳ አዘጋጅነት ዛሬ ኢትዮጵያ ከዩጋንዳ ጋር ተጫውታለች ማለት ነው ከ17 ዓመት ወጣቶች። በዚህም የኢትዮጵያ ከዩጋንዳ አንዳቻ በመለያየታቸው ኢትዮጵያ ጥሩ ሁለተኛ በመሆኗ በቀጣይ ወደ ግማሽ ፍጻሜ ማለፏን ያረጋገጠችበትን ውጤት ነው ያስመዘገበችው። ታዳጊ ወጣቶቹን ይቅናችሁ ብለናል። የማጠቃለያ ዜና ላስደምጣችሁም። የኢትዮጵያ የፌዴራል ጦርና የትግራይ የሰላም ኃይል ታጣቂዎች ኤርትራን ከኢትዮጵያ ጋር በሚያዋስነው የድንበር ከተማ ዛላምበሳ ጥግ መድረሳቸውን ነዋሪዎችና ተዋጊዎች አስታወቁ። የዛላምበሳ ነዋሪዎችና የትግራይ የሰላም ኃይል ታጣቂዎች እንዳሉት የኢትዮጵያ ኃይላት ከዛላምበሳ በስተደቡብ፣ የኤርትራ ጦር ደግሞ ከከተማይቱ በስተሰሜን ተፋጠዋል። አማራ ክልል ደቡብ ወሎና ሰሜን ሸዋ ዞኖች የሚደረገው ውጊያ እንደቀጠለ ነው። ደቡብ ወሎ ወገልጤና ከተማና ሰሜን ሸዋ ሞላሌ የሚደረገው ውጊያ የከፋ መሆኑን ነዋሪዎች አስታውቀዋል። ውጊያውን ሽሽት በርካታ ሰዎች ከተሞች ለቀው መውጣታቸውም ተነግሯል። የየመን አንሳራላህ ሁቲዎች ተገቢ ኢላማ ያሉትን የሳውዲ አረቢያን የነዳጅ ተቋማትና አውሮፕላን ማረፊያዎች መደብደባቸውን እንደሚቀጥሉ አስታወቁም። በኢራን የሚደገፈው ቡድን ትናንት ማምሻ የሳውዲ አረቢያን ግዙፍ የነዳጅ ኩባንያ የአራምኮን ዋና መስሪያ ቤት ህንፃ በሚሳኤል መቶታል። በጥቃቱ የተጎዳ ሰው ግን የለም። እንግዲህ አድማጮቻችን የማጠቃለያ ዜና በዚሁ ተጠናቋል። የዕለቱ ስርጭታችንም ሊጠናቀቅ የመሰነባበቻ ሙዚቃ ብቻ ማስደመጥ ነው የሚቀረን። ለአብሮነታችሁ ግን ምስጋናችን ትልቅ ነው። ስርጭቱን በመምራት እኔ ታምራት ዲንሳ ከእናንተ ጋር ቆይታ አድርጌያለሁ። የነገ ሰው ይበለን። ጤና ይስጥልን።